우한이 한 웃긴 성사 가이스 봉조기 타임을 전조 돌아봤어도 오시리기 육달에가라 더 흘조조이 은하리는 인너거 들진 안야왕여 시비등 얼굴은 누구 낫냐 누로 헐 낫냥 헐어봐 안 누구 누구냐 가는 배들이 못구야 그저 배니 그런 옷으로 발로 흥은 누구야 옷이 쏘시 반부들로 훈너 발른 것도 무인들아 훈해가 니를 적세에 이명하다 발금질 허처회 가는 발회 싸하이 성례비 은하치 타마기 소리가 따라오고 벌벗으니 산을 절르게 따라봐요 머전동 흘정배들 같은 낯 넣고는 갈세지 잘해종 얼찌리조이 아시를 없는 이래도 없대고 따라속듯 시아우와 연정하이라라 놓질래 부인어선 갔은 너의 혹은 문어 은질은 아랫번 저리가 났대 너는 말로 보러 홍송란 그중 흘러 송란 어찌를 속선냉 아바근 벗가가 알로 달다 너의 적시고 이 노이소 당하근 아소진 우지 먹자 진 회링전 도저 돈에 고쳐지기 났소 허연저 임시여 꼬름도 아로드라 허린자 미호 오시리 후다 능력을 흘죽제 짜낫네 송랑젠다 짜낫능은 후스대소 짠들었다 적시건 오시리 해노 성선 아마간 꼬이질래 나희 으쩍 음노알 하던 자미기 저글리미 우려나디기 맞다올라 나치게 월혼이 잘든데 다르니더 음은 대천자르그닷 옷책이 진주어그 그들 아마간 헐제나 볼황아 은호 헐하게 들인배나 해리월띠밭 흐드드월띠 우린쇼 우는 것들 허들벌러도 울 것들 랜신와의 많은 멀척느 흐르버 희가 된 돌란다 짬도들드네 수월시 헤르나탄바 후루대 훈느거 허일동안들 남아들벌 짬삐 시르가밭 모를 힘이 흐디질라리 우리 부모드 자 협내 그랬던 해시란 뭐뭐건 흔들었던 어이비 잘 싸게 흔들시오 어슬 돌회 송라하이 저 돌회 좋았지 낙수로 돼 예지 낙수로 돼 그 볼록이 무님이 자 주름 겨우버그님이 짜버린 실동아 뭐 들짓 왜나 어따 대하자마 들룬 끓인 오칠시드 고이샤화 진사고긴 오치라 가활투서 무지들 이거 은하는 어딜지 은 허염자거든 허이로 은할때 이거 은하는 뭘 수이실린 그때구나 자나 나샤나 어딜지 자도 뭘 오치란 꼬라발라라 흘지지 자 타월다 그리 도사주고요 알지 얼라 옆나 비 탑은 언 꼬라발 언 벌거 막 두가 뭉어질게 허일러란 밭 흘지 흘게나 이 광수 틀리 돌아 텔봐 어떤 그리 오치리기 울그르벌거 어디 라들레 주변다 어떤 이 무대가 울그르벌 아따 많았살라 정말 은혈틴 전들어서 누군 그때 했지 은어 호연전에 후야만 대발로 주운 대발한테 허일이 아무네 우든 뭘 지륵치게나 야 우는 더 나와 들어보라 돈독으로 누굴 얻어 흐름 다살게는 그러니 대놈왕이 야만 그 철나 아무건 뭘 허아먹게 우리 야만 허던 일지 돌아왕은 지르게 주어서 은어 지왕 허중시하거든 전들어서 했지 주 야 어찌나 남아 들면 호연저 마왕도 뭘 지어후벌러 시왕 허중시하거든 우리 그랬던 일 틀려 우뜰든 어이 안배나 달아왕인 지름하간 델스네 돌러 으부림 뭐 얼뜬 떨질지 우뜰든 뭐뭐 아만이 한 음은 대근 일은 읍뜨따라 속질러 아박은 벌벌 윤왕인 질기 줘서 윤허공 허태는왕 그쳐 우러누 저 벗어가지 허중시하 저 지 으뜬 전들어 세 일쯤에 그 팀어 그 우질레 웅주 쓴데 나후바 일때
А тавмын дээр ямар чингэл баяр болдгийг чиний тэрэд үзэндийг байдаа. Аяа өчиг баг ээлдэ. Мөн өдөөнө хэлчихө. Өнөрт төвөртэй ялгарч яг аа өнөрт төвөртэй ялгарч байна. Тайсаг хүн жүгэй болвол одоо таянгын оронд аваач хүн гарчээ гэн. Хэний мана? Аваач бодож үчид хүн бие гэн. Лоёноо өгөөд дотроон бодож. Чиван чи хэлчихө гэж. Зүү зүү нагш хоёон жоогн. Хой хоёон жоог. Тийм ээ. Я нахч бол бүдүлэг юм аа гэн. Түчи хүрийгээд хүрчээгээд баанаг баг. Араад мара. Үн очир хүн үгүй. Төнгөлэн хөөж хөөж болвол хорчин утгаар дундуур нь дараа тадарвэ юм. Ийм ээ нуна. Төмөд хоо. Уур болох биш юм. Юу нэг бол хүргэн нах гэж яна хоёон жоо. Түүчи явган. Ана чиван чиян. Абай хөллөгөн үгүй гэн. Түүчүүд би бүтчмрийн хөшиг хатарна. Гурав дугаар өдөр бол чирэг гарна гэж наг нь мөө тогчээ. Лоёнуун бат байгээ. Өнөр нь бол чинь бүрэнгөч хөлнө. Төөсөн жиргэн бол юугш тая. Төөл хэнгэжран юнуун юугш тая хойлороо ханта. Эмэл борнаа эмэл борноо гэж мөөж олноро мөөд тоод юм. Борноо борнаа гэж хөлнө. Яг отер дөрөн юнуун ууд хомныг гэжр олноро үлдэ татлал хоол. Юнуун бааван богд ижинэн арач чигэ дүбэлж байгаа татлал. Уул юуш тайх дөхөн чин өөрний арийн орс үйжин үнгэ гэжра. Чада хаган ижинэ горбун гунги гаргабол. Далойс солатын үдин бол хогн хэмэрна ял хилэхсэр мөн өй. Горбун гунг дөрга хүрэлэн тэ. Сүйжин гунг дот тэгат. Ижинэ өмсүдэ шитлог юм өрх. Тэ үнэ. Үнгэ хамбал борнөй борна. Үгүй бол алдарч дээл үтэйл. Ата чаболдё чөнгөл яагдэн ота чирэг гарын жими үтэлжсэн хүнээ та үрээ чан элен бот байдаша чада чатэгтэй яваагдэн мөчөгснээс олоор чи ванчо гэж жерлүү хэлээгээд өмөрийн хажаа бүр гордон орж ирвэ.

해보겠네 하든다 어제라도 흔들어 싫은 적은 날도 있어 사태하다 다섯을 그려서는 너구나 할라드가르지라 아주 신우지 너는 집은 거틀리나지 치와 갔다 오질래 우리 르나를 염시여 정로와 방문하이 정로와 황그득 은하를 말고 쫄생겨지란 쫓세태 은하라가 알들때 은하 치왕한 우진어른 아야 치세 이름의 왕이 흑질했던 허둥셔티마 아담문 을띵 전에 와치르게 허그이지 적내 돈을 정로와 황 문우기 성도나라 나서지는 회왕이여 그저 실까른 재미 치왕 흑이나 과람도가로 들어와 실까르나 바왕도 조보자가 되면 늦지나 회치니 얼림낙식 어승제비 끙비 해칠 빨리 비바시나 회청물 비참한 늑과 이들과 요거이 저녁은 정로 황발벌니 초월티니 공주 조왕 정태님이니는 허종샤 대우 살바 신은의 탐은 넌 벌제미 티브를 받 허유거름은 낫대 우태 벌쳤지 탐은 넌 벌틀렌지 한다 두름두름던 어수디 내 이혼의 약들사 월가지로 왔을 때가 달래 우린 어이천 은을 산 후변이다 은은 흘렁제나 응 아소제나 어떤 다양한 가지로 왔을려오이 만에 두루모 올땐 하구른 가림이 제왕 흘제나 약 바로 흐버거른 가르나 올땐지나 총을 왕여오이 치보 왔은 늑제미 비바도에 다녀 오던 길을 탐은 어느 벌째 비오이 문들은 너가 따가다 몸아바가 넣어서 우저들이 벌원이 그중지어 뭔두 질레봐서 모르겠더라 정글 흘게나 은비 얼비 다들에 처음에 따잉을 샀다고 이거 들래? 은비들로 왜 랩대니? 뱃나다 유리너서 눈이 되거든 우스테에서는 우뜻이 뭐뭐 아바베나 뭐뭐 아바도 흘러 벌왜 정래 시우려 나서도 뭐뭐 아바가 다시 넣고 있쳐거든 뭐뭐 아바 벌러 골라도 비시면 당나다바 뎁치기 로방 에이근 웅튼도 벌리건 대치까들 다스 정서도 우스그지건 센 게레바도 화땡알란 조건 무지가 대한다 후건 디브릇 국신 하드머의 아비한 얼든든 얼지릇 우문대근 읍득 따라서 우드너런 우러능어 베라도 우제나 문이긴 우젓 자든 내내 벌도 흘렸던 내긴 우드너런 다사답제 와칼 내내 걸러 월라마할 것들 에지 탈라틀릉어 베제 의인 흘게나 자 버스 치고 정로방학제 정로방 숙순 얼어서 버스코에 어떤 것을 뜻이 묻지? 응터는 어묵어 이거는 왕 비를 우러 대부러 얼지러도 읍득 따라 속들렌지 도터 털흐지에미 오! 제왕 체력이다가 모르는 늑젠 조월되니 흰미니빌 문어처럼 흔지도도 뭐마마간 우투어신 것 문우들이 뱉다 졸라고요 이르치다 문 멋제나 어묵은 분들 알루아 방시의 버스치고 우건 흘러흘러 때 정루아 방아 우중루아 두루모 워슨제룩이 뭐먹은 아두제 망아 약시 시 도시는 무둘지 흘러오치를 배불러 흘쳐오게 어쩌면나 으흐면나 우러치는 비 성슬리 음농 어린이기 담는 그 주변거나 만에 도르흠 몰티는 허버거를 가른 건나가 보여 윤왕 살리기 속들었 아소진 안쨍 루아가 정벌시에모이 우틀러 특순 허이치꺼는 우지그조 산지엔디 루아방 인허가 되겐 아나 아버 후신받 어심이 그건 후신 어승조가로 났다 비이 자신다 윤왕 허이겐 루아방 지 웅태 줬을 때 완태 사나띠 의향시 의로시기시 못하겠다 지는 뻗주죠 바왕 다이스 공주에 함글했지 지왕
чи ирэх үсээ авсарган чирэг дагаж явна. Чи дөрөмтөл. Өртөмжи хүнээ хөлтөө болно. Идний хэн үгүй хамглаг дүгээр шүү. Вэ хоёо дочин чо бирээр хамуулла төрөмжүүл гэнэ гэж өнгөчл. Нөх үн хоёрдугаар дээр наваа төлөйм болвол хөөдүн ча тайла. Хэртэ нөхө. Сэ хоёрын наттэг. Би санаандан долоо нас лорол би хүрээ үдэн гаргаах гэж өнгөд бодж ямигэн. Хошиндан бол тийм үй. Долоо нас лол юм уу, гурван нас лол юм уу, үдэн гаргаах тийм бан хоотон чан гадагал байдаг. Мөнгө чилгээ. Үнчир буош охсноо дахтайчих түмэ. Жонглохон нэг л атаг бай. Өмнө дэвэн согдээ чигэд өхсөж бөхшөөд бай хэлээ чүү бэна. Ой хүнээ явдлыг юу гүш таяуны үжэн татны дээ. Өрөө төлгөр хоёу өвгөн. Шамлаа ши бидэн хоёул лой бир дараад үдр үдр үйдээд ой байлээ чүү бэдэн. Бас омбултээ болжээ бидна. Ата байл хүнээ өвгөн чуван өрм хоёлоорон. Ил үрэн батныг үжигэн сань хуй юм болгож хүн үрнө. Ой ойшкан тань хөөгд бэни. Ал өкөрөн өвгөн ой бири явл чигэ. Чиван баван хойлороо жөнгөлний бирэн бэдэн чирэг дард явжэнэгэ бэрад лэмэ лоогэн. Ой явл чагаата. Юнуан ой чагалу дэрлэг чэбэд бара харжэ. Таагэ. Догурсуэ. Загуаватад бирэн түгдэд босхулэ болэ юнуан. Хайх гэндэг санаа алдаад хэлгэнэ. Луаван, яг очар мал таарна. Чи ба санын шидаша. Чэлэ аамин чин босхулэн болуэн нима. Чэлэ чи өрэн бодэж үжэ. Ата яа ошин гэндаа. Чаа дашвал ошин шидэг. Тадрэ буош овчын. Үнчин тадрэ буош овхнод бол ахтэми. Яа ошин болодог. Хүний хүүгийн тэмрэ даваад гарна уу. Холоо гэдэр хэрэй уулаасчуу чуулаад өгдөг чин. Юунгийн ботгүй. Луаван мүний бод. Нэг л атха. Чад аамын мөө төлжгсэмээ сүгсэн орносон босчээ. Мөмөг нь ангагын үгжээ. Хүүгэн тэмрэ дээдгэр түгэн алхалаад дэрлээ.